0: እንደምን አመሻችኋል አድማጮቻችን። የማክሰኞ ምሽት የቢቢሲ አማርኛ የራዲዮ ፕሮግራማችንን ጀምረናል። በዛሬው ፕሮግራማችን ከሳምንት በላይ በእስር ላይ የምትገኘው ጋዜጠኛ ሳልሳዊት ባይነሳኝ እስካሁን ፍርድ ቤት አለመቅረቧ
1: ፍርድ ቤት ልትጠሩ ምንም ስላልቻለች በምንድን ነው የተጠረጠረችው የሚለውን ጉዳይ ፎርማሊ ወይ ደግሞ ኦፊሻሊ ልናቀ አልቻልንም።
0: በሊቢያ ኢትዮጵያን ስደተኞች የመጤጠል ጥቃት እየደረሰብን ነው ይላሉ።
2: ባሩን ቀድመ ትከፍላለ፣ እሱን ትበላለ፣ እንደገና እስር ቤት ትገባለ፣ የእስር ቤቱን ደግሞ ከፍለህ ትወጣለ፣ እንደገና ስራ ቦታ። አሁን ወደ ሀገራችን መግባትም አልቻለንም፣ ከዚህ ሀገር መውጣትም አልቻለንም፣ እዚህ ሀገር መኖርም አልቻለንም።
0: የስፖርት ዘገባ ማካተናል። ስርጭታችንን በቀጥታ በፌስቡክ በዩቲዩብ በናይልሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁ እንድትቆዩ ግብዣችን ነው። በፖሊስ ከተያዘች ከአንድ ሳምንት በላይ የሆናት ጋዜጠኛ ሳልሳዊት ባይነሳኝ እስካሁን ፍርድ ቤት እንዳልቀረበች ቤተሰቧና ጠበቃዋ ተናገሩ። የቀድሞዋ የዋልታና ፋና ጋዜጠኛ ባለፈው ሳምንት ሰኞ ለጥያቄ ተፈልጋለች በሚል ከአጋዥዋ ጋር ከመኖሪያ ቤቷ መወሰዷንና አጋዥዋ በሁለተኛው ቀን ብትለቀቅም ሳልሳዊት ግን እስካሁን በእስር ላይ እንደምትገኝ እህቷ ሃይማኖት ባይነሳኝ ለቢቢሲ አስረድታለች።
3: የሆነው ሰኞ ላስት ዊክ ሰኞ ዕለት ነው የተወሰደችው ከቤቷ ነው። ከቤት አጋዥዋ ጋር አንድ ላይ ነው የወሰዷት። ለእኔ ያሳወቀችኝ ወደ 9

0: በኩል ምናምን የሚሆን ሰዓት ላይ ደውላ ለጥያቄ ስለምንፈልግሽ የወሰድሽ ትንሽ ነው ብለውኛል እና ብላ ነበር ኢንፎርም ያደረገችኝ። ከዛ በኋላ ወደ 12 እኩል ምናምን አካባቢ ራሷ ደውላ አልባሳትና ምግብ እንዳቀብላት ደውለችልኝ። ሶ ኢሚዲየትሊ በማግስቱ ማክሰኞ ጠዋት ሲሄድ ማግኘት እንደማልችል ቤተሰብ መገናኘት እንደማትችል ነገሩኝ። ሶ ማክሰኞ ዕለት እሱን እንዳለ ሆኖ ወደ ፍርድ ቤት ሄድን። ፍርድ ቤት ቀርባለች ብለን አስበን ስለነበረ በማግስቱ ፍርድ ቤት አልቀረበችም። ማክሰኞ ጠዋትም ማክሰኞ ከሰዓትም አልነበረችም። ሶ ወደኋላ ተመልሼ እኔ ወደ መርማሪዎቹ ቤት ናቸው ወይ እናገኛት ወይ ደግሞ ፍርድ ቤት አቅርቡልን ምንድን ነው የሆነው ያለው ነገር የሚል ጥያቄ አቅርቤ ነበረ። ን ያገኛቸዋት አይደለም ምናምን አይነት ነገር አሉና ሄዶ ኦርደር ነገር አደረገ። ከዚህ በኋላ ቤተሰብ ጋር ትገናኝ የሚል ማለት ከሮብ ጀምሮ ያሉትን ቀኖች አግኝቻታለሁኝ። ሰኞና ማክሰኞ ያው ቀለማ ክፍል ውስጥ ነበር የነበረችው። ኤቨንቹዋሊ ከዛ ጊዜ በኋላ ስንጠይቃቸው ጠብቁ ያገኛቸዋት ማውደት ጠብቁ በሚል ሲመልሳቸው አንድ አይነት ነው። ሶስተኛ ፖሊስ ጣቢያ የሚባለው ፒያሳ ጋር ያለው ፖሊስ ኮሚሽን የሚሉት ማለት ነው። ሶስተኛ ፖሊስ ጣቢያ አንዳንዴ ማዕከላዊ ይባላል። እዛ ያሉ መርማሪዎች ናቸው ጠብቁም እያሉን ያሉት። እሷም የምትገኘው ኤግዛክትሊ እዛ ቦታ ነው።
1: የጋዜጠኛዋ ጠበቃ የሆኑት አቶ ዘውዱ በቀለ ደንበኛቸው እስካሁን ፍርድ ቤት ባለመቅረቧ አካልን ነጻ የማውጣት ክስ መመስረታቸውን ተናግረዋል።
2: ከቤተሰቦቿ በደረሰኝ መረጃ መሰረት ሰኔ አንድ ቀን 2018 ዓ.ም መኖሪያ ቤቷ ወደ አዲስ አበባ ፖሊስ ኮሚሽን ተቋም እንደተወሰደች እና አዲስ አበባ ፖሊስ ኮሚሽን ተቋም ከደረሰች በኋላ ደውላ እዛ እንዳለች እና እንዲጠይቋት እንደገለጸችላቸው ነው የገለጹልኝ። ከዛም በኋላ ፍርድ ቤት ትቀርባለች ብለን ነበር የጠበቅነው። ፍርድ ቤት ልትቀርብም ስላልቻለች ለምንድን ነው የተጠረጠረችው የሚለውን ጉዳይ ፎርማሊ ወይ ደግሞ ኦፊሻሊ ልናቅ አልቻልንም። እንደ ባለሙያ ምንድን ያደረግ ነው በፍታቤር ስነስርዓት ህግ ቁጥር 177 መሰረት ያው እንደዚያ ያሉ ሁኔታዎች በተከሰቱ ጊዜ አንድ ሰው አካል ነፃ ለማውጣት ለፍርድ ቤት የክስ አቤቱታ ማቅረብ መብት ስላለው ያንን መሰረት አድርገን በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ፍትሐብሔር ችሎት አንደኛ ልዩ ልዩ ችሎት ክስ መስርተናል። ሳልሳይት ባይነሳኝ ፍርድ ቤት ልቀርብ ስላልቻለች እስሯ ከህግ አንጻር ያው ህገወጥ እስር ነው ተብሎ የሚታሰበው፣ በዚህ ጊዜ ደግሞ አካልን ነፃ የማውጣት መብት ያላት በመሆኑ እሱን መነሻ አድርገን ፖሊስ ኮሚሽኑ ለምን እንዲያዛት እና በምን አግባብ እንዲያዛት እስካሁንም ያለ ፍርድ ቤት ትእዛዝ ያቆያት በመሆኑ ያለምንም ቅድመ ሁኔታ ከእስር እንዲለቃት ዳኝነት ጠይቀን ለፍርድ ቤት አመልክቻ አስገብተናል።
1: የእስር አያያዟን በተመለከተም ጠበቃዋ ይህንን ብለዋል።
2: ባለኝ መረጃ ምንም አካላዊ ጉዳት ወይም ደግሞ ተጽዕኖ ያለባት እንደሆነ ምንም መረጃ የለኝም። ሆኖም ግን ማንም ሰው ያለ ፍርድ ቤት ትእዛዝ በምን እንደተጠረጠረ እንኳን በፍርድ ቤት ቀርቦ ሳይገለጽለት በእስር መቆየት ራሱን የቻለ የስነ ልቦናም የአካልም ተጽዕኖ ስላለው እሷ በዛ ሁኔታ ላይ እንዳለች ነው ታሳቢ የሚደረገው።
1: በጉዳዩ ላይ የአዲስ አበባ ፖሊስ ኮሚሽንን ለማነጋገር ለኮሚሽኑ የሕዝብ ግንኙነት ኃላፊ ኮማንደር ቶማስ በተደጋጋሚ ብንደውልም ስልካቸው ባለመነሳቱ አልተሳካም። በሊቢያ በስደት የሚገኙ ኢትዮጵያውያን ከቅርብ ጊዜ ወዲህ የመጤጠል ጥቃት ሰለባ የሆኑ እንደሆነ ተናገሩ። ቢቢሲ ያነጋገራቸውና ስማቸው እንዲገለጽ ያልፈለጉ ኢትዮጵያውያን እንደሚሉት ካለፉት 2 ሳምንታት ወዲህ ሊቢያውያን ከፍተኛ ስቃይ ያደረሱባቸው እንደሆነና አገራችንን ለቃችሁ ካልወጣችሁ እንገድላችኋለን እያሉ እንደሚያስፈራሯቸው አብራርተዋል። ቀደም ብሎ ጥቃት ይደርስባቸው የነበረው በታጣቂዎች እንደነበረና አሁን ግን ተራ ዜጎች ጭምር በቤታቸው ጋራጅ ውስጥ ያጎሩ ገንዘብ አምጡ እያሉ ድብደባ እያደረሱባቸው እንደሆነ ተናግረዋል።
3: ትሪፖሊ ዋና ከተማ ውስጥ ነው የምኖረው። ከዛ ያለንበት ሁኔታ ደግሞ በጣም አስቸጋሪ ሁኔታ ውስጥ ነው ያለን።
4: ምንድን ነው አስቸጋሪ የሚያደርገው?
3: በቃ ሰዎቹ ሰውን ለመጥላት ስራ ቦታ ደግሞ መጥቶ እንትን እያደረጉ ማታ መተኛት የለም። አስሬ በየት በኩል ገቡ በየት በኩል እንደ እንትን አሉብኝ ብለው ከቤት ማፈስ አለ። ከግቢ ደግሞ መውጣት አንችልም። አትክልት ነገር የሆነ የተለያየ ነገር የምንበላው ነገር ዳቦ እንኳን ገዝተን መውጣት አንችልም።
4: ለምን
3: ትያዝ አለ። በቃ ይይዛል። አንድ ወጣት ይዞ ያስራል። ሁሉም የራሱ የቤቱ መጋዘን አለ ከመንግስት ውጭ የሆነ አካል ማለት ነው።
4: ለምንድን ነው የሚያስሩ?
3: ደግሞ ሸትስ ብር ጠይቀዋሉ። በቃ ብር ትጠየቃለ ትቀጠቀ

0: አለ። ሁሉም በመንግስት ነው፣ ሁሉም በየቤቱ በየመኖሪያ ቤቱ መጋዘን አለ። ገባ?
1: ስለዚህ ስደተኞችን ያሰሩ ብር መጠየቅ እንደ አንድ ንግድ ይዘውታል ማለት ነው?
0: አዎ፣ ሁሉም ወጣቱ በየመኪናው ያሰረ ከመንግስት ውጭ ሆነ። እነሱን ደግሞ በሆነ በኩል ሽፍቶች ወጣ ደግሞ ሚሊሻ ተብሎ ደግሞ እነሱን ቤት ሰብረው እየገቡ ያስራሉ፣ ቀጠቅጣሉ። እነሱን በግላጭ ብር ቀጠቅጣ ይወስዳሉ። ከዛ እነሱን ደግሞ አልፈ ደግሞ የሆነ ሰዓት ደግሞ የመንግስት አካሉ እነሳል።
1: ለመንግስት አካል ቅሬታ አታቀርቡም ወይ?
0: ብዙ ጊዜ አቅርበናል። እነሱ በቃ ሁሉም ተያይዘው ነው አንድ ነው። ግማሹ ደግሞ ከሀገራችን ይወጣልን ብለን ደግሞ ወደ ባህር ስንሄድ ደግሞ ወደ ባህር ደግሞ ይዞ ይመልሳሉ፣ እዛ ያስራሉ። በዛ በኩል ደግሞ ብር ይጠይቃሉ። ብሩ እንደገና የባህሩን ቀድመ ትከፍላለ፣ እሱን ትበላለ፣ እንደገና እስር ቤት ትገባለ፣ የእስር ቤቱን ደግሞ ከፍለ ትወጣለ፣ እንደገና ስራ። አሁን ወደ ሀገራችን መግባትም አልቻለንም፣ ከዚህ ሀገር መውጣትም አልቻለንም፣ እዚህ ሀገር መኖርም አልቻለንም። ብቻ ስቃይ ነው።
1: እንደው በቅርብ የሰማሃቸው ብዙ ታሪኮች ይኖራሉ፣ አንተም ላይ የደረሰ ምን አይነት ነገር ነው የሚያደርሱባችሁ?
0: በቃ በቅርቡ የታሰሩ ልጆች አሁን ወንድሞቻችን ነው። ከኛ አጠገብ ከቤት የወጡ ልጆች አለ። ፖቲሻል ሰፈር ይባላል፣ ልዩ ሰፈሩ ተክራይተን ቤት የምንኖርበት ሰፈር ማለት ነው። ከዛ የነበሩ ልጆች ታሞ ምናምን ቤት ውስጥ ነበሩ። ከቤት ውስጥ ደግሞ ገብቶ በር ሰብሮ ገብቶ ልጆቹ ወጡ። ቤት ሰብሮ ይዞ ወጡ። ከዛ እዛ ወስዶ እስከ ሶስት ሳምንት ድረስ የት አሉ የት እንዳሉ ምናምን ሳናቅ ደግሞ ከሶስት ሳምንት በኋላ በራሳቸው ስልክ ደውሎ ይህን ያክል ብር ከከፈላችሁ ልጆችን ልለቅ እንችላለን አሉ። $6,000 ምናምን ከከፈላችሁ ልጆች እንለቃለን አሉ። ከዛ ልጆችን $6,000 ከፍለን እንኳን እንደገና ከብስትን ብሩ በግሩፕ ምናምን አስረን ብሩን ከፍለናችሁ ልጆችን አስወጠን አሉ ልጆች ሆኑ።
1: እንዴት ነው ብር የምታገኙት? $6,000 ያህል
0: በቲክታክ ምናምን ትልልቅ ፎሎወሮች ያሉበት ቤት ገብተን በፎሎ ቻሌንጅ በቃ ለመና በብዙ አቅጣጫ ምናምን እያለቀሰን፣ ያው ሶሻል ሚዲያ በአሁኑ ሰዓት ይታወቃል፣ ሁሉም እያለቀሰን በሚዲያ።
1: የሰው ቤት ተከራይታችሁ ነው የምትኖሩት አይደል?
0: እሱም ያ ተከራዩ ደግሞ ከቤት ቤት ልቀቅ እያሉ ተከራዩ ቤት እንዳይከራይ ያደረጉት ነው። ሰላማዊ ሰልፍ ወጥቶ ሰሞኑ ተከራዮች ከቤት ውጡ ያሉ አሁን በተደጋጋሚ ደውለው እየነገሩ ነው። የምንኖርበት ቤት ደግሞ ወጥተን የት እንሄዳለን? አሁን ዩኤን ደግሞ ዘጉ። ከቤት ውጡ ሳይሉ በፊት እዛ በሰላማዊ ሰልፍ ወጥቶ ሰው ህዝቡ ተሰብስቦ ዩኤን አዘጉ። ተቃውሞ ሴት፣ ህጻናቶ፣ ሽማግሌዎች እንደዚህ ወጥቶ ስደተኛ አንፈልግም ብሎ በበራፉ ላይ የሆነ መትራምት መኪናምቶ አፈር ደፍቶ በሩ አዘግቶታል። ሕክምና አናገኝም። አሁን ከምን ሐኪም ቤት ብንሄድ ሕክምና አይሰጡም።
1: የኢትዮጵያ ኤምባሲ የለም እዛ?
0: ኢትዮጵያ ኤምባሲ የለም።
1: ስለዚህ ጉዳያችሁን አቤት የምትሉት ለማን ነው?
0: ማንም የለም።
1: ወደ ኢትዮጵያ መመለስም አልቻልንም ብለኸኝ ነበር። ምንድን ነው የከለከላችሁ ወደ ኢትዮጵያ ለመመለስ?
0: በምን ይመለሳል? በምን እንዴት ነው የሚመለስ? ሁሉም አሁን እኛ በሳራ በረሃ ነው። ሱዳን እዛና ረብሻ ስትነሳ በሳራ በረሃ ነው። ፓስፖርትም የለንም። ሌላ ዜጋ አሁን ጎረቤት ሀገሮች እንደ ናይጄሪያ እና ካይሮ ያሉት እነሱ ወደ ሀገራቸው የተመለሱ ነው። እንባታ አላቸው ለእንባታ ሄደ ተናግረው ምናምን። የኛው ግን ህፃን ልጅ የያዘ ያለው ሌልግ ሶስት ልጅ የያዘ ያለ የታመመ ያለ
1: አዳዲስ የሚመጣ ሳለ
0: ይህን እያየ እንዴት ይመጣል? ሁለተኛ ደግሞ ሱዳንም ሲክ ስለሆነች ሱዳን ያው ብዙ ስላለች አይመጣም። በፊት ፖሊስ ምናምን ነበረ፣ ሚሊሻ ምናምን ነበረ፣ አሳዶ የሚይዙ ነበረ፣ የሚያስሩበት ነበረ። አሁን እኮ ያው አሳዶ ቢይዙም ወንጀለኛ ነው ከተባለ የሆነ የመንግስት ፖሊስ ጋር የመንግስት እንትን ነገር አካል ወስዶ ከሶ እዛ አስሮ ቢጠይቁ አሪፍ ነው። አሁን ሚሊሻዎች በየግላቸው አስሮ እየጠየቁ ነበር። እነሱ ትተው ህዝቡ ነው ተነሳው፣ ህፃና፣ ሽማግሌ፣ ሴት ወንዱ ነው ስለተነሳ ቤት በኩል ትወጣለ። ካለበት ቦታ ከቤት እንዴት ትንቀሳቀሳለ?
1: ከቤት ወጥታችሁ በሰፈር ውስጥ ሲያገኟችሁ ምንድን ነው አሳደው ይዟችኋል? ምንድን ነው የሚሆነው?
0: አሳደው ይዛሉ ወደ አራት አምስት ሆኖ በመኪና ይከታሉ። የት ይዞ እንደሚሄዱ አይታወቅም።
1: ከዛ ምንድን ነው የሚያደርጉት?
0: ከዛ በቃ ይዞ እጅግር ምናምን አስሮ ይቀጠቅጣሉ። ብር ጠይቃሉ፣ 6-7 ሺህ ብር ጠይቃሉ። የሀገር ጥሩ

0: እና በሊቢያ ኗሪ እንደሆነ የገለጸልን ኢትዮጵያዊ ጥቁር በመሆናችን ብቻ ህክምና እንኳን ማግኘት አልቻልንም ይላል።
1: እረቆ ሀማቄ ትግራይ
2: ድሮ መንግስት ነበር የሚያስረን። አሁን ግን ህዝቡ ነው የተነሳብን። የሰፈር ድርዬ በፊት ሰው ይዞ ያስር ነበር። አሁን መሃል ከተማ ሰው ይዘው $5000 አምጣ ይላሉ። ታመ ሆስፒታል ብትል ጥቁር በመሆነ ብቻ አገልግሎት አታገኝም። ታሞም ይሞት ብዙ የኛ ሰው አለ። ዳቦ ቤት ሄደን አንሸጥም ይሉናል። እናንተ ጥቁሮች ናችሁ በሽታ ያመጣችሁብን ይሉናል። ከቤት የተባረሩ ባከራያቸው የተዘረፉ አሉ። ስራ አጥነት የተፈጠረው በስደተኞች ነው ብለው ውጡልን ነው የሚሉን። ኢትዮጵያውያን የታሰሩ የተገረፉ ብዙ አሉ። እናት ከልጇ ተነጥላ ታስራለች። የማቃቸው ሰዎች አሉ። የስደተኛ ጉዳይን ፖለቲካ የሚያደርጉ ሰዎች ደግሞ ስደተኛ ገድለው ይጥላሉ። ኢትዮጵያውያን የተገደሉ አላውቅም። ኤርትራውያንና ሱዳኖች ግን ተገድለው አይቻለሁ። ኢትዮጵያውያን ታሞ የሞቱ አውቃለሁ። እዚህ መሞት ራሱ ቀላል አይደለም። የቀብር ቦታ አታገኝም። ወረቀት አምጣ ይላሉ።
1: የገና በከመን ካውረቃታ ወረቃት ይገዱ ያኒ ደረላን ሐማራ።
0: በሊቢያ የሚገኙ ኢትዮጵያዊ ስደተኞችን በተመለከተ ተጨማሪ መረጃ ለማግኘት የውጭ ጉዳይ ሚኒስትርን ለማነጋገር ሞክረን አልተሳካልንም። አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ አጫጭር ዜናዎችን ላሰማችሁ። የአሜሪካ የጦር አውሮፕላን ተከስክሶ የቦይንግ ሰራተኞችን ጨምሮ 8 ሰዎች ሞቱ። የጦር አውሮፕላኑ ትናንት መደበኛ ፍተሻ ያደረገ ሳለ ነበር አደጋው የተከሰተው። የአደጋው መንስኤ እስካሁን አልተገለጸም። የኢራንን ጦርነት የሚያስቆመው ስምምነት እንደተፈረመ ዝርዝሩም በቅርቡ ይፋ እንደሚደረግ ትራምፕ አስታወቁ። የስምምነቱ ይፋዊ ፊርማ የማኖር ስነ ስርዓቱም የፊታችን አርብ በጄኔቫ የሚከናወን ይሆናል ተብሏል። ኢራን ከአሜሪካ ጋር በሚኖራት ቀጣይ ድርድር የእስራኤል ወታደሮች ሊባኖስን ለቀው እንዲወጡ እንደምትጠይቅ ማረጋገጫ ማግኘቱን ሄዝቦላ አስታወቀ። ቡድኑ እስራኤል ከሊባኖስ ለቃ ከስካሎጣች በአሜሪካና በኢራን መካከል የኒውክሌር ስምምነት አይኖርም ሲል ለሮይተርስ ተናግሯል። የእስራኤል ኃይሎች የመብት ተሟጋቾች ላይ ፈጽመዋል የተባለውን ጥቃት አውስትራሊያ መመርመር ጀመረች። የእስራኤል ኤምባሲ ቃል አቀባይ በክሱ ላይ ምንም ተአማኒ ማስረጃ የለም ያሉ ሲሆን ይፋዊ ቅሬታ እንዳልቀረበባቸውም አስታውቀዋል። የኢራን ብሔራዊ ቡድን በዓለም ዋንጫ በጣም መጨቆኑን አሰልጣኙ ተናገሩ። አሰልጣኝ አሚር ጋሊዮን ከኒውዚላንድ ጋር 2 አቻ መውጣታቸውን ተከትሎ በሰጡት አስተያየት ተጫዋቾቹ በመጨረሻው ሰዓት የጉዞ ክልከላ እንደተጣለባቸው ተናግሯል። ዜናዎቹ እነዚህ ናቸው። ሌሎች ዝርዝር ዘገባዎችን በድረገጻችን ላይ ታገኛላችሁ። የኤምኤስኤፍ ሰራተኞች ለምግብ ድጋፍ ወሲብ በመጠየቅ በሱዳናውያን ስደተኞች ላይ ጥቃት መፈጸማቸው ተገለጸ። በፈረንሳኛ ምህጻሩ ኤምኤስኤፍ በመባል የሚታወቀው ዓለም አቀፉ የድንበር የለሽ ሐኪሞች ድርጅት ሰራተኞቹ የእርስ በርስ ጦርነትን በመሸሽ ደህንነትን ፍለጋ በተሰደዱ ቢያንስ 59 ሱዳናውያን ስደተኞች ላይ ወሲባዊ ጥቃት በመፈጸም መከሰሳቸውን አምኗል። ታዳጊ ሴቶችም ጭምር ለጥቃት የተዳረጉ ሲሆን በምግብ ወይም በስራ ዕድል ምትክ በተደጋጋሚ ወሲብ እንዲፈጽሙ ይጠየቁ ነበር። ወሲባዊ ጥቃቶቹ የተፈጸሙት እስካሁን ድረስ የቀጠለው የሱዳን የእርስ በርስ ጦርነት ከተቀሰቀሰ ከአንድ አመት ገደማ በኋላ በመስራቅ ቻድ ውስጥ በአውሮፓውያኑ 2024 እንደነበረም ተገልጿል። የህክምና ረዴት ድርጅቱ ኤምኤስኤፍ በድርጊቱ ጥፋተኛ ናቸው ያላቸውን 18 ሰራተኞቹን ከስራ ማሰናበቱን ቢገልጽም ሌሎች በወንጀሉ የተጠረጠሩ ግለሰቦችን ማንነት ግን ማወቅ እንዳልቻለ ለአሶሺየትድ ፕሬስ አስታውቋል። ድርጅቱ ለወሲባዊ ድርጊት ሰዎችን ማዘዋወር ተብለው ሊጠቀሱ የሚችሉ ተደጋጋሚ ድርጊቶችን ማግኘቱንም በሐምሌ ወር ባወጣው የውስጥ ሪፖርቱ ይጠቁማል። ከተጎጂዎቹ መካከል አንዳንዶቹ አስፈላጊው ድጋፍ እንዳይቋረጥባቸው በመስጋት ስለተፈጸመባቸው ጥቃት ከመናገር መቆጠብ እንደሚመርጡ ዘገባው ጠቅሷል። ጥቃቱን ሪፖርት ያደረጉትም ቢሆኑ አንዳንዴ ምንም አይነት ምላሽም ሆነ ድጋፍ እንዳላገኙም ኤምኤስኤፍ በራሱ ሪፖርት ላይ ያመነ ሲሆን የቅሬታ ማቅረቢያ ስርዓቱም በአብዛኛው ውጤታ ስኬታማ አልነበረም። ኤምኤስኤፍ የወሲባይ ጥቃት ድርጊቱን ለመረመሩ የአሶሺየትድ ፕሬስ ጋዜጠኞች በሰጠው ምላሽ ይህ የሥነ ምግባር ጉድለት የኤምኤስኤፍ እሴቶችንና ኃላፊነቶችን በከፍተኛ ሁኔታ የጣሰ ነው፣ በደረሰው ጉዳትም ክፉኛ አዝነናል ብሏል። ሱዳን በአገሪቱ ወታደራዊ ኃይልና ፈጥኖ ደራሽ ኃይሎች መካከል በተፈጠረ የስልጣን ሽኩቻ ከ3 አመታት በፊት ነበር ወደ እርስ በርስ ጦርነት የገባቸው። ከ11 ሚሊዮን በላይ ሰዎች ከቀያቸው የተፈናቀሉ

0: መቀሉበትና 28 ሚሊዮን የሚሆኑት ደግሞ ለከፋ ረሃብ የተጋለጡበት ይህ ጦርነት በአሁኑ ወቅት በዓለም ላይ አስከፊውን ሰብአዊ ቀውስ ያስከተለ የእርስ በርስ ጦርነት መሆኑ ይገለጻል። ምንም እንኳን ትክክለኛው የሟቾች ቁጥር ባይታወቅም ጦርነቱ ቢያንስ የ150 ሺህ ሰዎችን ሕይወት እንደቀጠፈና ሟቾቹ እስከ 400 ሺህ ሊደርሱ እንደሚችሉ ይታመናል። በዚህ የእርስ በርስ ጦርነት ውስጥ መጠነ ሰፊ የወሲብ ጥቃት እንደ ጦርነት መሳሪያነት በሰፊው ጥቅም ላይ መዋሉ የተዘገበ ሲሆን ሕፃናትን ጨምሮ ወንዶችና ሴቶች የጥቃቱ ሰለባ ሆነዋል። በመጨረሻም የዓለም ዋንጫን በተመለከተ መረጃዎችን ሊነግረን ገላና በላይ እዚህ ስቱዲዮ ይገኛል። ገላና ውድድሩ እንዴት እየሄደ ነው እስካሁን?
1: የዘንድሮ ዓለም ዋንጫ 16 ጨዋታዎችን አስተናግዷል እስካሁን የዛሬውን ሳይጨምር ማለት ነው። እና የተመዘገቡትን ውጤቶች ምንና እንደሆነ ከዚህ በፊት ከተደረጉ የዓለም ዋንጫ ውድድሮች ሁሉ ለየት ያሉ ውጤቶች የተመዘገቡበት ነው። የትላንትናውን 3 ጨዋታዎች ጨምሮ ከተደረጉ 16 ጨዋታዎች 8ቱ አቻ በሆነ ውጤት ነው የተጠናቀቁት። ይሄ ደግሞ በውድድሩ ታሪክ ለመጀመሪያ ጊዜ የተመዘገበ ውጤት ነው። ከተጠበቁ ውጤቶች መካከል ደግሞ የትላንትናው የኬፕ ቨርዴና የአውሮፓ ሻምፒዮን ስፔን ያደረጉት ውድድር ነው። ቤልጅየም ከኢጅፕት ያደረጉትም ውድድር እንደዚሁ በአቻ ውጤት ነበር የተጠናቀቀው። የዓለም ዋንጫን 5 ጊዜ የበላችው ብራዚል እንደምናስታውሰው ከሞሮኮ ጋር አቻ ነበር የወጣችው። ሌላ ከዚህ ጋር አያይዘን የምናነሳው የአውሮፓ ሀገራት በዚህ ውድድር እያስመዘገቡ ያለው ውጤት የተጠበቀውን አለመሆኑ ነው። 3 የላቲን አሜሪካ ሀገራት የመጀመሪያ ጨዋታቸውን አድርገው ማሸነፍ አልቻሉም። ብራዚል፣ ፓራጓይ እና ኡራጋይ ማሸነፍ አልቻሉም የመጀመሪያ ጨዋታቸውን። ኡራጋይ ከሳውዲ አረቢያ ጋር አቻ ነበር የወጣችው። ፓራጓይ በውድድሩ አዘጋጅ አሜሪካ 4-1 መሸነፏ ይታወሳል።
0: ዛሬ ምሽት የትኞቹ ጨዋታዎች ናቸው የሚጠበቁት?
1: እንግዲህ ፍሬ፣ ዛሬ 2 የአፍሪካ ተወካዮች የመጀመሪያ የዓለም ዋንጫ ውድድራቸውን ያደርጋሉ። የአፍሪካ ሻምፒዮናዋ ሴኔጋል ለውድድሩ ትልቅ ግምት የተሰጣትን ፈረንሳይን ትገጥማለች ከምሽቱ 4 ሰዓት ጀምሮ። ሁለቱ ሀገራት ኮምፒቲቲቭ በሚባል የዓለም ዋንጫ ውድድርን ጨምሮ 3 ጊዜ ተገናኝተዋል። ከ3ቱ ግን ትንሽ በሚገርም ሁኔታ ሴኔጋል ነች የበላይነት ያላት። ዛሬ ምሽት ጥሩ ፉክክር ያሳያሉ ተብሎ ይገመታል። ሌላ ውድድር አልጄሪያና የዓለም ሻምፒዮናዋና በእግር ኳስ አንደኛ ደረጃ ላይ ያለችው አርጀንቲና የሚያደርጉት ውድድር ነው። አርጀንቲናና አልጄሪያ ከዚህ በፊት ኮምፒቲቲቭ በሚባል ውድድር ተገናኝተው የሚያውቁት አንድ ጊዜ ነው። አርጀንቲና 4-3 አሸንፋ ታውቃለች።
0: አመሰግናለሁ ገላና። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን ጎብኙ። ቢቢሲ ኒውስ አማሪክ የዩቲዩብ ገጻችንንና የዋትስአፕ ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። የዛሬውን በዚህ ሆነው የምናበቃው። ነገ በሌሎች ዘገባዎች እንገናኛለን። እስከዚያ በያላችሁበት መልካም ምሽት፣ መልካም ጊዜ ይሁንላችሁ።

0: ካብ መኪና ዘሊሉ ከቢድ ናይ ርእሲ ጉድኣት ወሪድዎ ቀልቡ ኣይፈልጥን ሕዚ ምን ኣስሓው ገብረ ማርያም ገብረ እግዚኣብሔር ኣብ ኣክሱም መባእታዊ ሆስፒታል ናትና የላዓለሎ ቢቢሲ ካብ መባእታዊ ሆስፒታል ናትና ዝረኸቦ ሕክምናዊ መረዳእታ ወዲ 36 ዓመት ተስፋይ ገብረ እግዚኣብሔር ኣብቲ ሆስፒታል ክትትል ሕክምና ከም ዝገበረን ከቢድ ናይ ርእሲ ጉድኣት ከም ዝወረዱን የረጋግጽ ኣብ ጥቓ ከተማ ዓብዪ ዓዲ ኣብ ዝርከቡ ክልተ ወርቂ ዝዕደነሎም ኣባግባን ሩባ ኸዛን ካብ ዝበሃሉ ከባብታት ብ17 ጉንበት 2018 ዓ.ም ኣርምስሳ ኣባላት ሓይልታት ትግራይን ገጾም ብክሹፍ ዝሸፈኑ ዕጡቃትን ንልዕሊ 700 ሰባት በስገዳድ ከም ዝገፈፉ ቢቢሲ ካብ ግዳያትን ኣባላት ስድራን ሓበሬታ ረኺቡ ኣቦ 4 ቆልዑ ኣይተ ሰለሞን ሃይለማርያም ኣብ ከተማ ዓብዪ ዓዲ ንኻልኦት ሰባት ብኣእዱግ እምንን ሑፃን ብምሽካም መዓልታዊ ናይ ጉልበት ስራሕ ሰሪሑ ብዝረኽቦ ገንዘብ እዩ ደቁ ዘዕቢ ነይሩ ኣብቲ ዕለት ሩባ ኸዛ ኣብ ዝበሃል ከባቢ ወርቂ ዝኣርዩ ሰባት ሓመድ ከግዕ ዘሎም ተሰማሚዖም ወሲዶሞ ብድሕሪኡ ሰለሞንን ወዲ ሓወብኡን ናብ ገዝኦም ኣይተመለሱን በዓልቲ እንድኡ ወይዘሮ መድረኽ ኪዳነ ማርያም ዘካርያስ ኣብቲ ዕለት ካብ ኣባግባ ብክሹፍ ገጾም ብዝተሸፈኑ ዕጡቃት ካብ መንጎ ዝተገፈፉ ኣማዒት ሰባት እዩ
1: ከምዞም ናይ ልብያ ዓይኖም ጥራሕ ዝረአይ ገጾም ተሸፊኖም እዮም ብምሉኦም ቁኢዶም ብበትሪ ኣጉድጓድ ዝነበረ ኩላሱ ኢሉ ብዶ ምስ ብታንት እናሃለወ ማቑትናኸንዕ ንሕይትዕዙ ክዳና ንክደን ማ ኣይትክደን ስኢሉ ዕራቆት እዮም ዘለዎ ተገፊፉ ብበትርና በሉ ሻብቲት ምትኳስ በፅሖም እዮም ታጊያ ንተልካዮማ መልሳ በትሪ ዕላ ንኽ እዩ
0: ምክትል ኣዛዚ ኣርምስሳ ከርነል ዘልኡል ማቴዎስ ንኣቱ ኣርሚ ኣብ ኣባግባ ተዋፊሩ ስጉምቲ ከም ዝወሰደ ገሊጹ
2: ማኣድን ውራ ለፍራዊ ኦፕሬሽን ጌርና እቲ ኣብኡ ዝነበረ መንሶ ቦቲና የኢና ንሕና ትፈልጥ እየ ዘለቲ ብዛዕባ ምስላ ናይ ሰራዊት ዝመልሰ ግን ናይ ትካድረን ዋደ 8 ስራሓት እምበር ናትና ስራሕ ኣይኮነን ኣብ ርዋኸዘን ኣብ ዳባጊባ ዝበሃልን ዝነበረ መንሰ ንካሊእ ናይ ፀጥታ ውነታት ብጣዕሚ ሓደገኛ ስለ ዝነበረ ናይ ምርግጋእ ስራሓትን እርምጃን ወሲድና ኢና
0: ኣብ መንጎ ዕዳጋ ዓርብን ማይ ቅናጣልን ናብ ዝርከብ ወታደራዊ ማዓስከር መናእሰይ ኣይወሰድኩም
2: ደፍየን ደነሱ ከምዚ ዓይነት ካርታ ነይደሊን ስሩ እንታይ ኣትኩይ ንስኸ ብዛዕባ ካርታ ግዛዕም ዛዕኮ የድልየኩምን ጂፒኤስ ሕዝኪ ዘይርክረ እዮ ንሱ ኣነ ዝፈልጦ ነገር የብለይን
0: ኣብ ብዙሓት ጣብያታት ዞባ ሰሜን ምዕራብ ትግራይ ኣብ መያዝያን ጉንበትን ክዳን ሓይልታት ትግራይ ዝተኸደኑ ዕጡቃት ገዛ ንገዛ ብምዛር ብዙሓት መናእሰይ ከም ዝገፈፉ ግዳያትን ስድራ ግዳያትን ንቢቢሲ ገልፁ ኣይተሓጎስ ኣብቲ ዞባ ኣብ እትርከብ ሓንቲ ጣብያ ዝነብሩ ሓረስታ እዮም 14 ጉንበት 218 ዓ.ም ብለይቲ ገዝኦም ተንኳሕኪሑ ሬንጀር ዝተኸደኑ ዕጡቃት እዮም ንወዲ 20 ዓመት ወዶም ካብ ድቃ ሰልዒሎም ወሲዶምዎ
3: ዕድሎም ኩላብ ሓደ ትድቅስ ክሕደብሉካ ካብ መፂናልካ ምስተስኣ ነቲ ዝደለይዎ ጥራይ ሒዘበይ ዝኸዱ ንዕኡ ስለ ዝረኸብዎ ንዕለ ስለዘምዕዮም ደና ምንታይ ተለመለስካዮ ኣየድልካ ተመለስ ባዕሉ መፀካ መዓልቲዮም ዝ ከምኡ መሓዙት ይኽድ ንሰግድል ኢና ድናየ ድምላ ሓንበር ምግዳል ከምኡ ገርካ ይምስል ብጣዕሚ ሕማቅ ነገር ደው ኢሉ ወላዲ ደው ኢሉ
0: ኣበ ከተማ ውቕሮ ደቅኽን ወይ ሰብኡትክን ናብ ምግዳል ለኣኻ ንዝብል ጎስጓስ ኣመሓደርቲ ዘይተቐበላ ኣስታት 50 ኣደታት ካብ 13 ጉንበት 218 ዓ.ም ጀሚሩ ንሓደ ሰሙን ከም ዝተኣሰራ ንቢቢሲ ገሊፀን
4: ኣብማዕደም ዝመልአ ውሉድ ኣለዋት ደተባልኪ ውሉድ ኸይና ደሊና ምን ይፋይ ኣይሓድር ኢለ ከምፅየ ከምፅየ ተባሂለ ትዕዛትማሊ 8 መዓልቲ ኣብ ጣብያ ጋዚ ተዓጢና ተወሊፍና ብላዕስንን መጠና ኣሎ ኢልኩም ስለዛ ትግራይ እናበሉ 8 መዓልቲ